ትከሻ ለመኖር አልሻ ለእስራኤል ከንስራ ለቆፍር ለሸከም ገበሬ ምን ሆነ ወታደር አገልግል አስፈላጊው መንገድ ኑሮ እንዳይሻሽ መቺኔ ትርፍ ፈለኩ ተርፎኝማ ኖረ ለላሜ ዋጋ ነው የምከራከረ የልፋቴን ዋጋ በትክክል ላገኝ የሰው አልፈለግ የኔም አይለፍብኝ አንድም ሳንቲም ትሁን እቆጣጠራለሁ ለማንን ትደላ